0: was night, and I live in the absence of light.
1: እኔ አስፋ ወሰን አስራተ ካሳ ነኝ። በዛሬውም ቀን ባትቆክ ራዲዮ 96.5